ወተ ዳይ ሀገራው ገኛ ነው አርካር ካለ ገተና አባርጋ መንገ ሰንደ ተለም የደንም ያሙ አባርጋ መንገ ሰንደ የሞችል ነው ሚገው እንገ ከደንገ ዳይ ድረን መንገ ይቆልን ጋላማ ዲንግና ሙሩግ ፊኒ አባር ገደምና ረማ ሀላማ ከኒ ሀዲያር ዳይ እንገ ዳይ ናሙሩግ መና ትራንዚሽን እና ከመዮ ድረን ያማ ያሉንጋ ኩሉን ገደን መንገ ሜዲያተር ደላ ሪፐብሊክ ሉንጊ ቻና ሳሊ ከብዛቦ ይጭሩ እና መናል ጉሉ ጉንገ ፈራዱም ሁበረም ጉደን መንጋ ኩሉ ፕሬዚዳንት ሉንጊ ቻና ጋ ፈራዱም ሁበረም ጉንገ ቻና ፕሬዚዳንት አሳምብሌ አሊ ኩሉ ቱቻይሚ ዮ ድረን ኪዮ ያሊያ ጃ ያኩ ጋ ያካል ኩ ጋ ያተደበም እና እንገ ከደካዳ ምናር መሀላማ ነም ጅሪያዩ ምናሀል ግህኒ አሪያዩ ዲንግ ኬደ ቀዳዩ ምናሀላማ ግኒ ቁረ ማለይር የየኒር ላፌለ ግደ ዳይ ደምኖንካ መጀኖ ሉ ኑና ቆልያ ዩንግ ዳይ ዲንግ ድርን ኪዮ ያቀልኮ ያጃያካ ግሬ ሚገው ንገ ኬደንግ ያማል ጋደን ገጥለም ህርም ይቻለ ጋደሊጋሲዮ ዮ ያለረ ዳየ ምናር መሀላማ ዲንግ ረንግ ኬደ ቀዳንግ ድረን የሉሉ ያን ሚገው ንገ ዳይ አላማ ዲና ሙርጉ ፈርሉ ግዩ ሉ ይቻለም ፈርሉ ግዩ ሉ ወምናንገ ዳይ ድረን ሙዩሉ ይቻላዮ ይቾና ዳየ ዲንግ ረንግ ኬደ ቀዳንግ ድረን የሉሉ ጋ ዳይ ያማ ነጋ ያማ ያልም ጉንገ ኬደ ቀዳ ጋ ዳየ አውንድ ሀገዱ ቢክዩ ሀግዩ አራ ኡንድ ሀገዱ ቢክዩ ሀግዩ ሂንጂ ንገ ሀልንገ ድረን የሉሉ ጋ ያማ ጋ ያልም ዱ ፕሮፌስ ገ ኬደ ያቻ ዲዮንጋሶ ሁሉ ንገ ዳይ ድረን ያለዮ ንገ ዳይ ዲንግ ያሩዋ ይኩሙ ዳይ ሉንጋ ኩሉ ፕሬዚዳንት ገፋራው ደሙ ሁበረም ገዳ የሚገው ንጋሶ ዲቢቴር ዳሚዮን ገከደ ካዳ ንጋ ያጃን ይቻል ሁበዲዮ ንገ ዳን ሙንገ ፕሬዚዳንት ዮ ናር ወረን ጋ ያጃይ ጋ ዳያ ናክ ማዳን ዲንክ ዲ ካዳ ሀልንገ ዳይ ድረን የሉ ያን ግ ኪደ ይረ ሀላማ ዲንግ ድረን የሉ ጋ ዲንገ ከደ ካዳ ያሙ ጅረራማን ንገ ዳይ ዲንግ የሉ ያሮ ዮ ንገ ዳይ ሄድሉንገ ናጀና ካምናን ገሬ ዮ ያ ድረንማ ኪደ ንገ ከደ ካዳ ንገ ያን ዮ ያታይ ዲበል ንገ ሀልንገ ዳይ ድረን ያን ኪደዩ ሀላማ ሀልንገ ዳይ ጀረንገ ከደ ካዳንነን ዩ ዲንገ ከደንገ ከዲ ዩንጋ ሶሃንገ ያንገ ደምናር ማላማ ዲበል ሃሪያ እኔ ግር ከልካል ዩንገ ዳይ ዲንገ ድራማ ያ ጀመረ ያ ካመናን ደከልካል ግሬ ሉኒ ዲበል ዳይ ድራን ያ ነን ዩ ሚዮንግ ኩል ሳንተር ጋዳን ዱሙ ንገ ዳይ ዩሉ ገይ ካመናር ማላማ ናምሩ ዲበል ሃሪያ ንገ ዳይ ዲንገ ከደ ካዳንገ ሳንገ ሙኮላኖ ትራንዚሽን ሩነክ መይሎ ዳይ ድራንጎ ያ ቻጋውንድ ካውሊን ጋዳን ግሬ ዲንገ ድራን ያ ቻግሞ ፒሎ ዲንገ ዳይ ቸሚጎ ጃማንገ ከደ ካዳንገ ቸልኪዶ ሆኩማ ገየን ኪዶ ይማግረ ዳይ ፒጋላ ከልካል ሚዮንግ ከደ እንገ ሻቢዮ ነጀራንገኒ ከጭላ ግሬሉንጋ ኩሉ ፕሬዚዳንት እንገ ፋራዶ ሙበረም ወጥረም ነሩንጊ ቻና ፕሬዚዳንት አሳምብሌ ናሲዮናል ዮ ሉንጊ ቻንካ አሊ ኩሉ ቱቻይሚ ዮ ዳንጉዶ ኮሮናሪያ ናቸገ ዲንገ ከደካዳ አገር መናር መሐላማ አገር መናር መሐላማ ንቁታንገ ከደካዳ እንገ አለማ ናምሩ ኦግም ጋዳን ግዳን ሙሩንጋ ኩሉ ድሞን ዮ ሃንገ ዳይድራን ይጁንገ ያንገ ኪደዮ ዳንጉዶ ናቸጋ ዲንገ ከደካዳ ዲበርንጊ ኬጋን ጉሮ ሃንገ ዳይድራን ያርጉ ኦግም ከደካዳ ንገ ዳይታይንገ ዳይያ ድራንጋ ሶዳይያ ሞን ደካልካል ጉሮ ዲሄሌኒያ ኩሉን ሄላይ ዮ ንገ ዳይዲንገ ዳናቸጋ ግሬቺ ሃላዳ ዲዮ መናር መሐላማ ሚኬግኖ ጅሬ ገደሙ ኬግኖ ኤፒሶድ ሄሊራማን ገደ ጅሬ ባጓየሙ ቆሞኝ ነው ደ አላማ ዳይዲንገ ከደካዳንገ እሩኒ ለፊያዩ ወኒ ማዳይ አማይ ግሪጀኒ ረላፈለ ግሪደም ነው ጋሶ ሙጀኖር ላፈለ ዮዮ ንግ ጆሮ ዳን ሙናቾሮና ካሙናን ግሬሉንጋ ኩል አኩልንገ ዳይ ዲንገ ከደን ሄደኒ ጋ ኩልንጊ ቻንጋ ሉንጋ ኩልንገ ሜዲያተር ዮ ሉንገ ሳሊ ኬብዛቦ ይሄውዶ ዳን ጉዶ ኮራናሪያ አቹኑ ሰንዱ ዲንገ ድራንያ ጄካዮ ዳይ ዲንገ ዳን ሙገ ናምሩጉ ዲንገ ሻብጭ ካሊ ጋራንያ ዲንገ ናምሩጉ ሉግ ቴጓ ኪዋ ዩንገ ዳይ ዲንገ ዳና ቸገ አቹኑ ነላፈ ዳይ ንዱሶ አሊጋን አላማ ያምን ሉግ ሉግ ይኩሉንን ጎ እኒ ፎሎ ዲንገ ናጋ ዳን ማኩለረን ዲዮ ዳይ ዳን ጎ ናባላር ካውሊና ናጋ ፎዶንገ ዳይ ድራን ሚዮ ጃማንገ ኬዴኪ ዮ ያካልኩ ያ ጃንጉ ቴጋ ያካምናንገ ኬዴ ካዳዮ የጎ ሀበራ ገተ እንግዲህ ዳንዮ ዳይየና ምሩግ ሚገው እንገ ዳየሉሉ የንቺ ደንጋራን ጋሉ እንጋ አላማ ሚገው እንገ ዳይና ምሩግ ነንጋራም ዲንገ ከደንገ ይኩል ደሞ እንጋ አላማ ካራም እናታን ዮም ባላቾ በረታን ጀም ኮላኖ ምና ሜዲያ ቹር ዮም እንገ ቹሩ ዮ ዳይ ድራንጉ የቺ ፈሊገ ያና ቾብ ነንጋራን ደም ገቴ አው ንብርኒ ደሙ ኛምና አንዱ ሉንጋ ኩለ ሴክሬታሪ ጀነራል አድጆይን የንገ ደሞ እንደንገ ቻና ጅብሪን ሙሳ መሐመድ የንገ ቹሩ ነጨ ይናውረ እንደ ሚዮንገ ከደካራ የንጋ ያጄጋ ያከምናር መሐላማ ዲንገ ከደካራ አገርምናር መሐላማ የኔርን ላፊያዩ ወኒ ማረ የማዩ ሃንገ ላይ ቹቡኒ ዲንገ ከደካራ ገደ ሃንገ ቻት አልገፈው የንገ ዳይድራን ያጄያ ካምናን ግሬ ዮ ዳይዲንግ ድራን ያከማር ካከርን ጋራን ብራት ደሞ ገቲያን ያታገ ያላው ዮ አገርምናር መሐላማ ኪደንገ ከደካራ ንድራን ያኒው nga halngi yama yelu luga yama yamu dinge kere kada gamna ro halla mi nga ngi kere ngi kolga en